0: እንዲሁም የዘር ልዩነት በሚመለከት ረገድ
1: Yaman, good vibration.
2: Why do the heathens rage and the nations imagine vain things?